0: 阿里跟老提及起，迪那地处江一塘的城中当角林林村东村的邻居，来村里东村马当村这个把当村村木因，村中人口啊，大家扎西当扎西东这边，大哥老西路因，直接大哥老俺这才能当村里人亲因，汤阿吉米林村呢，俺做人亲接了，大地木西。
1: ཁྱི
2: ཁྱི ཕྱད མམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུམ གསུ
1: 다 동카지사동나 망출 응흑톡 걸을 어다 망출 응흑톡 걸을 뜻동나다 아 다티낭도나 후진 존나 추고다 하나우고 주고다 잠보거는 건거 아 다후진나 추로 지야라즈 때나 혼다 안아들 아 다저 우츠송 디싱 거랑 아추 산위 곰바 드위니 아 다텐 드프트 신도그탄타나 아 다주 잠보거랑노 롬부르크랑노 아 단키와르크랑노 아 디미스케조다 망츠코랑노가르 망보욕 어 다주 동성아르스 티캅클스킨 드르지 사우 동자이 미니크라 치즈지라 주고다 그글러가 카이마즈 그온더 카프상라무 망가 아 다주 거스탄 하그글라 워르니그글라 오코글라글라 지니티거름 바람 못게커 어떻게다 그 다루 차스가 또 무시하지 저 또 무시쇼너 아 로르지 람부 요노그난 데니티 소나 잠보고 랑그 로르지 이상 당상 주 동화나 르지 요노그 이상 난더니 왔다 알스 몽고 요너 동마 그르츠 왔다 혼나 아와니니와 닐 이루루나 삼지 공라니 알라도 퍼타브시 따라서 인조 다녀게 끼니시나 녀게세 군어 아 저 글러그니시나 글러츠크르트 알랑노 이즈 그르랑노 이즈 칠랑노 이즈 어다 트리오나탄데 쳇그너 다 루르지랑가 아초크 몬초크 다 망르세 군온데 루르지랑 아 트게타 땅마네리 조그타 글러세르사 칠세르사 아 트리오너 다 동그르세르사 아저다 테라 마라용고고타 스군르다 지기 차브르라 무카레니 아 다조 망투나 랭고논 직땡 그시가 가추 치드든가 남반데 랭고논다 알즈니다 조치르마라 무 무고 가르손니티 무스크 데나다 추고다 망투카 알즈르 다조 다 테랑다니 토머링 인진지다 손다 알레가 나투자 치기즈고 나투 어르 망그스쿠다 테리아 아 다 후준다 추고다 나위 인거그쿠 아 데니 마라나 조 위선 사자그 지그쿠 아 테네타 쇼 안더메 사차 용드다 코나 쇼 감서그쿠 라이그쿠 르흑쿠 아 테네오나 쇼 샤이가르쿠 테네 하라 감시고 상동나라 다 응그르무세지 아 다 티무가 쇼 가르그 다 코르즈 가르나쇼쿠 어 다테 르긴 가르스고라 칸데니 야 틱추다 이사민주쿠 아 틱추다 이사민주쿠 단데 지기스군다 사차 소소그 체취당테 니세나 아 회진 중나 회선 사자가 지즈르 사조 테라양 그지 리지 세지 자지 세지 창지 세지 양 테라 난도나 뭐 망가 아 테노나 동 그가 남마 세지 도지 세지 아다 지글러가 알츠크 랑통 테라 지 그게 잡든가 남바 테라 데카 양 데게 냥 독수라 미치크 тана шо амду сача сунната су ланд аргизунгин ини кари суната ча ргит хек карна чу коз дир да ман чу ка ман лазр та су
2: ре ре ре та ман ла ина чу ла кырг кырге паян да пани гы конда не шагу тана чиг шагу нар кан а
1: та паян з тана ажа шамбу зэр тэ цгэз гэ чи ча з гүнэр чу та ран ки гы чиг шаната чи андэ жи хсузу ю чу нар жара та хна кырга нан дэн гы ча гы зуг нигтэ мчиге шугнишана дамбал хачиге шугнишана яна чусомрыг жирцэгге шугнишана а та зу хосуги чанданада к невазга самчи мча базы юнэр а зу чим сангзгна ачилосрта томура а чи зу гэ пэнэл хэнзумда а та чи димог чи дива цуа хэнзум гэ кавал ленди тацора сууд чисгэл энгүгз насчи а зу гарга хтушту ич гэ тондго жинс чигтэр Шигит ди коркбит мозг атэни дэле нэмэн зомби дар тазода та тэнэнтэ на та зуг та нэгтэ мчи гис гона да кал хусум мон бутунгу. Та та кэрг паян шична да та та кэрг паян сууш гис. А та жирсэ кэ паян ра юнэр я жирсэ кэ паян зугуну сна кэрг нэндэ зуг чи гарга хтуштусна чи зуг нэг сэнкэм дэн та ён жу. А чи зуг чи нэг кэ чи зуг нэс жу панба ёну. А я те могшунаран дезих суммаз ундар. А тате жирцичи паюндыз. А тане зусуначга качага паюян ундар кэрэг. Тэна памитэнэнтэ азугунжиктэн гингэнэшэна тамбал хачигингэнэшэна дихтэ мчигингэнэшэна памитэнэнтэ гомасамчи мчипазгэнсэнэр атэ янара янэр алэ тэнудасна памагэ тэнэн жокунугэлэ тэрказэнтэгэна атангомата ти хэнгэл хосугу жыктан юкъазым мэкра да галлэгэнгэни хосутон чонсукъарга а катуктэна тан зомидачна та Azugul unyong mungunzumda na diwaga kaya narza mungpu yosani alat mu yuqalang na Ota hamandi kwatin chisu, hamandi tinin jya gusu ra Hami tinta tan gusu, ota tmushina ta tkirga payun su uzra la chin
3: Denga
1: Ta shu karsan tira nga chiga tisqizga tanga chiga Sikunur chiga Azugul chiga tinlanga tisqizga tmuzga shakida kubu Ta warga chung shukwarika Ta chiga ami tishin sarji, api tishin sarji tmuzga ta warga tsigo kubu Атаатай мэрг жамбаа гэрг нэг нь жүшүг зэгэн араатан. Ачуга тангмаан жэна тэгэ дэсэг зэг мэг гэя. Осуга жэндэнг лусхтунг дауг. Лусар цэнгүү зэгэн араатар. Лэд лэнгэ хамаатай топаш. Тэнчу осуга та чимсанг осуга чиг шонсуггар гал лусхтунг зүр айонар. Хунда уму лусхтунг гуму. Осу нэгтэнг гэн эсэ чэна та худа Нэнжу жинат, нэнжу шиму тэра кэргэл хусухтун гугуму. Ола, та чу нэ сунна нэ гу шу гусу ра. Рэнгэ вака азан анэзу шигэ кэр гусу, ярэб ча гусу. Ола, тих кургэр азуга лэсэг шигэ юкуа юнар яда. Татэ азуга кабдагэц хаши нэ шиму хусухтун гунар айонар. Ян галлэг нэ азул хусухтун гунар айонар. Та зүгэ хүйзэн жүгжэна сэнэ зүгэ сэнэ ма өмөния жүрэ та зүгэ гэйг моргура айэфсэрэра айг лихкара та цама жанчайн сура чүн жүргэн юсу тмо машинэр тэн сэнэ шомшэг чүл айг лихкара ку хижа тах шиг зүрья айг лихка та айг лихкас на ши хиг мота зүгэ чиг сэгзэ тави зан кусэзи Azo rangkira dik shakindi kumu. Ta rangan bambay tongtong yi gundara kajib su gundu tondaka. Ata tansanga azo go chongshukwa ganangma. Ta azo gundu yingu. Ta chik chongshukwa ganangna chik loptarate sontong sarayona ta shagaratera shigi chik laga maayonga tena ta hama tenda nu tamu maayon rasu gumu. Lika li yu mando. Yangwa ka digintagna ndaga matta. Ota timu tata shigi tanda gundu mara ta azo shin tsukhuzaya sunjinara. Тэгээд та чангууд тамаа нуу лира тэрэг та симуузгийн дараа төлөсөд нэг ч нэг сунаара нэг ч чугнур а чууг чимсэн тэг хэвэнсэн нянгусу а тэнтэтаа гэрнгэ амня анизу цамаччигусу кэргусу рэнэ мука заасан дгусура а та шай витгэ таа жэ юна шай витгэ тэ шигччигусу тэнгусу та тих хург маас явнарэд а та Tamni chu suwa nyua dola tongxie digindag murgu suwa ni sajiyo na suwa kunjiyo no kona chipu chi say tersay na maray azo tang maa nali. Tara azo lag nang na yun rita. Ma u mo niyan ju na zu chu wa ting raga lho tsingu lag rach mung raga nir zi gu zi u ka. Ta azo chu aig lih kaay na gu shi chim gu yu ka ta chu chen taga azo gu chim zi nyang gu u mo.
3: Nari.
1: Ta zi ta ka la lho su ta jiyo ni yu ka aig lih ka ta sik zi tawi zang ku ta gong ni shi nu ta ta war. Та кэргэ алдацгатай тавжнаар гэх нэг удаа та тоон гээ да. Аа та хуйзууна тавр гээ дэрмдэ шүү да. Акмара том гоо юу юу ч юу кара. Дэ чигс гүнэр чиг ок цам бо ярв торно гүв жигни. Аа шира кори чис сонтик ламд гүз гүрх говар те. Та ок чин сонда цэгэз контр ян тур гүс уй давно карте. Чука чамба маа шон дуз мо. Аа. Чука чамба маа шон аа чука чамба те дава юу нэг ал маа гүндрэт. А хөйзэн жүгэн азу чи энэ чэглэзи тамлэзи а кызут гэшэ жоо гомо азу яра та кам их тандрын дана яа зэ тамлэрэс ирг 심각한 논의가 계속된 내용과 그가 내한된 틈도 때라 그가 선택해 되나다 때라 그가 표현지를 아 표현 그가다 아마 수준으로 지금 너무 그지라 그러시나 너무 그래 그가 그래서 지금 표현을 그 놓다 대신 뭐 혼나 지성 외성 사자가 지스가나다 다 뭐마 지스가 유과원을 아 지스가 유과원을 알아 다때 그거나 아주 다워 근데 그저 아 제고 주지시고 음 Kutundara zira nigan reli da udurmo.
3: Zira.
1: Zira lanjura. Alla lanjura ta kirga tuta chapku nuti muzira. Ti nugu te kirga lanjura chapchu nigan di da niti muzira. Ana achugu alla zira lanjinara ti chaptunga nambata yu naru. Na lai zira lanjinara korkuk. Alla khiz lanjinara korkuk chumbaga chadani. Alla kamsir lanjinara korkuk tira kirga chaptunga nambar. Ta nigo mangyong mandaga. Ni gernam kurgunura ni mambu chekun kurgunura
3: hm
1: ata ta samara kurga zo jisik ni ga khuja chimachi ni sik sik ga kiji ndendi yomay ta ko tuzu ta sik tar ja sik janang trna zo ta sik tongchir so so na ta ko tu gu chokwa mambu zge ata mur gi jemba mambu yong chawe ni ta chaser ha gi zingi khzo khada shin yong sik sna o ko ko tunda Cekik mekis, nga nyechim uzik shik nara. Cekik mekis, dintu kirgu chaptanga nambanda ku sira chamna wagisik. Dihanshini sananda, nye mungu chayita shina, nye shikshio ngukhi jatak kusik. Naga, jebka chukh sida shina. Dintu ta sananda, ka nga kori ni, ta nye mungu tiga shiwa, ta shikshio ngukhi di, ta tiga chayita shina, nye ku senkim chik kusik. Ata kiga, dimu kiga foyanga, ajirsik niwa tayo tangar. Tendu kishiki tarjuh honda shiga. Ata chugu larandi mu tarjuh kajiri te murgizyamba sanyudah kachagala karan yogu mu. Ola.
3: Dagar mangla kakurinda ram murgizyamba manchuka laji nda yunga jir kushibdin ramu iri ona rangi chingi hichimu chachok.
1: Riya, ta tangsan zu ishin chundu shiga pejin yogu mu. Лхапырды да чангаргинды хунда даргуға. Дентанда да негі өзі лихкаран демуғы гиғынғы да не самара конгу мегі. Өзі да таңма өңшенінді енде мары тавры не сама конгуны мары. Да лоб жаласы же, лифшипа сірже, да маңцхойнара да сама конгу мегі. Да тіге жексе енді күнтір әйу күні мары я. Ты тондық жер, дентанда да дентанда да сегуғы өзгіну не маңсегуна лэлэн карцинды зуғыр. Tiyonata tang chuun di shukne jiga lobjong dhende si, hui chin dhende si, tmo si, tinto yarmarza sunga jiga sarzub jeli te ina sacha lala ni waka la segunu tu nyemi da gu shum. Kuzo runga sacha ga la tangma yonar rata malengaz gunu mangata. Tinto yung sacha lala ni jiga kakri okara, yung mangpo ga malenga, mangpo ga lemma higa da siku. Yung sacha lala ni sina yocho yokara korzi marga aga siku. Tontong namba na sikura. Tiyo yung nadan da ashin tsukhan rewa yoke, da ashin tsukh peji ra, da sikudur da. Da tsangba kongu menu, tinto da zu tawar gu nyiga rikwa cherchi gu manga mung. Da chugu kapra sirji, da zugu zinkuru sirji, da chugu ndi yanchin sirji. Da di nyiga waku da gashuk da gawa kongchi gu manga
3: mung.
1: Tentang ta lakpar ta chungshukwa ga nang na ta di shukwa nyam yukung ta honda nyung ga ta. Chenyung, chenyung, chenyung, chenyung. Sacha lala nir ha gara. Ta tsigez ga chig thaka sa ra. Chig nridu ka sacha ra. Tartan ta ta mangi ya ta nyam yin yuwa no. Ta nyam song na ta ta zubwa kacha ga jinzang shukwa ra shiga khichan shiga di. Kacha nda fshang na Alla lenju pambaogu, alla xina kacha pambaogu mu.
3: Ashi.
1: Ola, achi oranga rikini gu shkang ramu nda len tipche gu mangchuk gu ngaktuk rikini ndar gar. Achi oranga mangchuk gu rikini gu xiga zhih, tambu zhiga zhiga, zhiga meydi tazu, ta hui cha jamba zhiga tina, zhiga lorji zhiga tina, zhiga uku tondog mampu zhiga ha gu jime gata. Gubantum nare ta.
3: Ashi.
1: Lhapurta mangso ranga rikindi nda ndi chayu ju, ranga rikindi ka shtang lon ju, da shiga pampa chiga di.
3: Na zhe zhe.
1: Da ma tukta nye min ju jiri da.
3: 다우가 망을 수시다던 다 르그닌디 카콘데 마트터 겐젠데 송큐 드네 다르플이기운데 인기나 시긴 조그틀라스 코일라그네 간다가지 런던 레이교
1: 타테 런던지 세마 텐지 망가라 타테 르흐테란데 주 라라 자지레 라라 카지르 타테 인다나 가르 그 댄스스 셴나 시 무즈라나타 조 자쿠코 크르가 존즈네리 마라 송군노 녀나라 소징거그네데 이나마나 진진이고 다르플이고 다송고 아 흡르드 추디르브사라그는데 돈이 타서라 어다 종화머그그니게 접차 조우스 인당나 아르그니게 접차게 로게 다는즈기나 단다 소징거그네데 탐주부 같이 쓰고는 아나 치게 진진이고 그즈나 다소 응흑토할랭고 당스다트 렌즈 고던드 알다즈긴 진나라 랜사즈 고던더 랜즈 고던더 어때 스군드르지 랜체 고고 지르챤즈 고던더 텐타나타 딱 가진즈 예죠 나 회전 주나 저거 도무지치나 지금 다 나마랑 이 도무이나 저거라 다즈 지 자르트네 누르트네나 저거 다지 지금 디와 소가 다즈 시체가랑 키가 다지 에카란데 튼디 다즈 지금 디와 저거 도무이나 저거라 아, 다 회전 중에 지금 그런 공화적인 드위 컨스턴트인데 브라튼데 무이나 쪽. 디무즈가 거꾸 요던나 레덴 카치고 거꾸 요던들. 테르저다 테르다 우르던 선지르 줘다 그모. 아, 다 동선 혼나 남아즈글랑 또 무즈기 나라 작은마 실이 손에 템트릭 그러즈가 시즈글랑 땅데 다 잠바시 주터. 땡. 텐저다스 나다 호프타스 손에 다 다르즈 터하게 사자 라라나 소트라가 나가 라라 알마트 모 덴덴시 송네 세이초다 카르크레스엘이라 알라가 양타 알스 렌톤 아트모 세이초 텔리 르크르스 히익당 나란 진다 치가 나나니 조 나갑시오나 아뜻이게 판시고모 아따뜻 소트라가 능거 바타다 소트라가 논 인자 알라랑인 사주도 말이야 소중간 가크르젠 바옥 아따티쇼다 수침 상아글리 아르글리 하마즈고 샤이비 트그런 게 좀 나요나 어지도 못해 날아만 죽거든 텐트로다 디와 좋아 텐트로다 좀 세종 안 잡아요 노라 아다지 타워 그르그니 진진다도 모식 상근 남바나 속벨이니 다고 있는다 주고 체즈지라지 나 저암도 다사서나 저런 거 다지 디친스테라스고 노라 아 텐트로 사자 소소나 아망다란도 뭐 망한 렌더 있고노 아다데 란더 그림바 베코노 진선스난데 랑아 소소라 지리고도 무슨 말인데 단다다스나다 조고다 자크코스친 타니데리 어그니 소진 그그니데 진진 이주라 다르피 이주쇼다 팸바오크라 타니 라발 마진진다라 다 진란드르자 시기땅니 다 냥즈가 로나 치고 마로나 치고 카랑타 라밤 요고다 아다 알로알로 마터카라 마라송 다코나 시 안동우즈 란탕스 다 진단드르스 키탕타니 안동우 란탕타스 다초 동 간크르조 다스나 다초 진진바스 키체 아직탕 마초코 마지그나 초코 다치 호마스중주 아 제르마송이라 런케 디와 소아그나타니 다 아 다 그치 레린 카스 이사즈그나 다초 레퉁글레 토라 다초 런크 그구니 송니조 총수과 데르 데짜위 아 다초 그티 아닌다 무칠리 데이즈나 아, 다 그지름니 마님나 망춘니 마님나 망춘거리는데 냠산 주는 말. 다 망춘니 냠리 다소 다지리 콩저라도 무슨게지 무슨 쉐나라 달래지거든. 다 그 다소도 무슨이야. 아, 다 띵로다 다르초 다소노다 장조라 냠친다 단들까 세마게 와라라. 자르자라. 아, 단들까 시게 판바 시게 당선. 아. 다 지금 그 지금 나라스글랑 군나라 아주 달음니 고거라. 아, 딘토 주 연천스긴낭 마라 고고 아 딘토 주 장득 거라 고고 아 단더카다 시글럭 차 타피 쭈득득 단더카다 나랑근 거즈거즈나다 지오 그 멘트든 디송데 흑즈 제위리 콘소소 달 흐프르다 조게 장득 연천잔데 모글이 콘소 촌는다 탁도 근데 지 가챤스 인카르 아래 다데 나랑근 삼스긴고
3: 제제제 Қарсан тәріңі нәжі мүн шекізгі цонгіна, әргінінді гензін еткігі көріңгі тұғыны, да жөнке маңазығы дейіріп дұқтыны рүнгі лоу қатан түнгігі шәлі, сарттүгі шайыңнан жегі жығы, тұмын сайын маңай оқымы. Да сонкімді саңмаз керек, сонкімі нашағы, негі сарттүрін жегі жығы дәлі нашағынна, көріңге де жансыз шызғы.
1: О, жи, та, олай, чүгі сөзінгінді шекур тазу, сөзін жаңшан шелі де таң ламам жүгі, яңды пәжен жүгі ойдағы мұ. ولا تا ناني تالا تكوار ترغنين دي پيجي سون ترجي سون تكيون نو ماتو سون وك زشتيني سوغي دتاني جيا سون تو موزين نو مار تنا تي پيجي گ جيرم گ توتنا كران جيردو يونر تنا جيردو تو سنا شتي ماخيا نانم خك رانسكن جيرگ سون نو كورز گونر يان سوق شيني ازو نيگ سون جي دلين جيرگ شيگ دلين جيري دلين تكين جيردو زونر تنا تا تا سمان جيردو ريدا Jirdoor. Tenaji dansan sartuk targini indirka chigi sojin zhi nyongar tazili ana anda chigi sartuk igu da tarati. Chigi chigi peji tungu gu tazdana da tera zun danzik shukri ukra. Danzik shukri da guna zu jakub gu shekunu sartuk rangzi anjit shekunur mu. Ola sartuk lah teni dili tarji ju. Zuga lavar kira te lasik machi dili lo zung yonu zi gudu marara. Kaptuk kaptuk kuta chi chizg lungna ngi chizg len ngi te alat fshig atap ku len de atap ku tki chigi chigi chigi chigi ta alat sik mungu tong tong nama ato ta chikka kena li zhung zhiga lo zhung yung tong ni tong tong ti muzg mara ra tena ta pchari ta zhu sina ta lai na lai ga kag alat sik chachu ayang shta ga chachu len lak chachu ala kamsar na kamsar lakhi gina lakhi tanda yuk ngu zhanzga ta jiga jirmi nyengaz kunda jimsan tayin
3: Жи-жи-жи.
1: Та нантун галагани, та зугу тирвинда чигин тэнна дамдарар хажирин дугу. Та сэмбаат музыг дэнгэй ада.
3: Жи-жи-жи. Галаг тэрэн та сэрлийлг бийтисл вэшэлэй дэлтан нэв чанда дангэйну тэгжи чишин айин.
1: О, та чага яда гуаринчи.
3: Дэму.
1: Дэму я.
2: Рэдубанаамба, тэцэгэ гэнгэ тэрэнгэ гэнжун шалэнгэ лэцэн тонсам нэнэн жугу танта лэцэн дэй сомдэг баадан донзэн ба гавзанаам гэлэгэн сомдэн гэнкэр ба лхаргэда хэгэн таркэл ба шигэлуэгэн шэкэб таркэл ба гэнжг цэрэнтан сонным рэншинэгэн лэцэн ар жэмэйнаала ма сүцхэмай ян кэрэнжэл та дэмэн шэрубанаамба

0: Jerim ti chul mamang wi dornam che chabzi nga pa li shung wi tigdina lang pa li wu che pa tang ngangar tuan chin shung sir nyong tir yung wimbu sobdung yun la tsangma sani tiki do mang yin pa tang zhen ma mang po shik kar song char me ta jir yo. Chalung kil nian tuk shuk jen zhen cipi shay jir nian tuk shuk jen zhe lu de kak tang nyam zhil shi de tig shil shi khang de li zhen nui ci tem khin ka hi man kong tak jen ni man chi shay jin yo sir.
1: Ariye jatin yamdil tagashil juga ci yin yin shay jir. Kukutaj aritin Kanada ga kalowi lagnchir ka chantin borchin zungjin bi tuanchin dir tagashil shay jin yo. Nyan shili pewe sangul tarna tuanchin da ngoma yin na meilang shangmi lorji la gupi cinji rinchun chi chewe sezhung ga tob tang zin yin chantul shi ba shir khorwi tuanchin shikdan jirsil. Lota sanjir kanga pewe sangul tarna jatin yamdil tagashil juga yin dir sadag pene shay jir. Tuanchin dir tagashil shay jin yuimil shanjung shay tib jasir. Tuanchin da gertsig sangul ba bulay an Клипусы гэ саджэг шибари, кэда гэвэй цэхчэг нэн шаджэр, рангэ гэ лангтэг хэг гэ гугчашэг тэ цунчэн дэн тунгвады, Канада дэн Ари Калуэй лэгэнчэр гэ лугдэлэн жашэ баржэм бурчэн цунжэн ёсэр. Цунчэн чулэн гуэнбэй махуэнэ корэн гэ Калуэй лэгэнчэр гэсэр. Ку жацэн дэр шэг жэ дэ дэн дэ Калуэй лэгэнчэр гэ лугдэлэн жашэ баржэ шэвахчэг ян ёба масэл дарун топтэн зэнэг дэн ээхгүрэн зэнэг саялэг. Тэвжэн манчий сэн туэн бэмчэг лгэжэ ёпа рэсэр. Калипусы гэ дэ тоэчэ мэ гэ ла шэбдэр шэжэ калуэй лгэнчэр чэ чанчэн дэ дэг ngoma ymba хэштог шун. Кэ дарун сацэн дэ жэчэн дэ тог саржэр шэчэн ёпа хэ. Дэ жэчэн гэ кунд гэнтэлэн тэгча дуэбэ хсанва шэр хэрвэ дуэнчэн шэгэнэ шунва сашэшэ ё. Калипусы гэ дарун шэжэр кэ дуэнчэн дэ чэмэн ла дэгбэ жэсэ гугжэ цунчэн дэ чэн мангур вэр мэпэр жэр сунсэр. Tarji denzhig suanir shepi chanchin shugdig gongsi shimjig ba jak and huatsig shajir. Ki kalowei lagnchir yang jatsig dara shirnchung shajindig. Gongshin datawi zhinchun chewi kalowei lagnchir shirkhorwi duankin shung manyungwi di me gerdang yakibje denzhig la duantamje nyankazi yosir.
0: Tsiya ni nina ari sanzin talangpuyi tantun ari maki tsiya shigin nina ilang lan jabgulu shini ilangi khormuzi tsongag njamjil da godig shesi yubi rikchi sarwa yotsil мэпэр тэнгшэн, ари тэнэм кэнтэ янгчэр нжабгэлшэ пэр чаджэгэшэ осэр. Илэн нянжур чээцэ сэмнян пэвэ сарнжэр лэ, илэнгэ пэрэндэл тэнг мэмэ намчэ шэдэ кэвэ тэр юбэ ари мэгэ тэнжэ ла дондэг тэнсэр. Илэнгэ чимту джакэб дэнжэг ан лэнкэнгэ чонг ёг лэ чай ёэ цэ нинэм шэгэр. Илэнгэ мэгэдун тэнг шэмжэл, дарун хуанжур кэгэдум ла картэл нжатэб сугжэ тэл тапчэ сарва чаджэгэшэ ёба тэнг, джашугчэ жэрца мэпэр зоджэ ян шэтэн. Yilang shindil buyan jantsa ba ba jya yi jang nintar shajir. Ari maki tsi shchig nin khor mozi gan shang chin shili ka zongta bewi nintun lan jabgul shi ba di amag chig nishu ki kongsa togsir. Tsi ni nin Pakistan shindil buyi tantun Pakistan ji mata da ari dang yilang war ji kabda dang jemu la gandil tongjir ju ni kyabir da khor mozi congag ji bi nangag jan jia natun di tal mata da baichun shajir yin la. Ari dang yilang gi yangshir jemu lu shi tabir Rishdi Shijin Yosir.
1: Zedeng Nyankalanji, Tangdi Sanjir Nyamdug Lechen Shia Charsung, Lechendi Zomdug Ba Wandi Shabdang, Zomdug Gankarwa Sonam Cerang Tang, Huabdin Jan Tsumu Shil, Darkalwa Durji Cerang, Sachib Darkalwa Ngantag Cerang Tang Sonam Rinchin Yin, Rginzin Ruma Tang Semgun Jani Ji, Chenambi Nyalimta Rumba Yin, Tadi Mukhi.
2: Lover Donchin Jomber, Ngongu Shidi, Vchivi Denjig Lan Gansum Shiki.
3: Denjig Tonchil Shibir, Meri Ririn Ganchi.
4: Chal sul sun bi gazgishnin mali ba. Javshin charvi ngom tsir shtugjul jen.
5: Kalang kir shtoki huavi in tungur bakan. Ngom bir xsalvi rungi gandar nyan.
6: Shikir melung.
7: Deva
3: 통디 해커 메롱시 비렌첸디 체틀렌첸능데 케흥 체무 동거르 로즈응 천디 주가 잠비 녜응글란지게 츨레 츠기진아르비 고온질 지피 리그니피 돈진 송아 멘테데 고치시오피 나바치 센시능쇼 체틀렌능켄 르게겐 체무 응거르자켄
7: 야 고톤 디당 템비 찬시 허줄라 원키와가 어드치 아랑신 점르 줄 탐질 다실 탈민 조이 예스와 너허르 샤피 취네 티시디 라비지 아름바질 라템브시 단더 어드치 아랑신 점르 줄 탐질 득스군도 고데 아 점르 줄 탐질 다실 지우고 뭐 다실 수고티카와 니 상실 지 초 첩 그냥 아니라 그 다실 득스는 뭐 뒤드나도 그 근거랑 같이 뜻지를 봐드나 어드치랑 같이 뜻지를 봐 정말 담제 뿐이라서 그 떡을 씻지 다 어드치랑 진짜 어 대적 뒤천 뒤는 그 낚실 다 제육 숨을 따버리 녹을 샤파 야 녹을 샤파도 혼디야 아 뒤에 어드치게 이제 그 가랑 진짜 근진 이제 그 너무 다 뜻 서를 씻잖아 이제 그 낚실 먹고 뒤에 너무 뜨거다 이제 그 뒤니가 이제 그 던지 던진 거를 잡는 거지 어드치게 가랑 진짜 정말 다 뜨거냐 그 저와서 그니까 떡와서 그니까 근데 너무 이제 그 정말 다 뜨거냐 그 떡이 타르빌라라냐 그 자실 뜨거지 낚실인 거지 야 아름게 이제 그 뜨거 아름진 뜨거 아름게 리우 같은 게 이제 그 근데 정말 담지 떡을 셔치고 근데 체인 두이 일학설 바지 다 이제 그 정치블라서 관디 잠만 이제 그 로아 타치 그 차와가 아름진 뜨거 주나 너무 이제 그 차동 그 줬다 티까와 너를 샤파도 콘디 이제 그 점마마피 어드스가 라마진 뜻 줄이 이제 그 럭실 듣고 이제 송에 다 좋아 다 듣게 일 듣고 이제 흐스와 가디르 발와 대지고 야 뜻은 이제 그 차잖아 어드스가 라마진 뜻 줄이 이제 그 득실지 네 참디가 나간 이제 그 영어 샘친 다 듣고 이제 그 리군 듣고 이제 흐스와 샤파 대지고 대지고 너를 샤피 취네 티시디 지라 Я та лхшек кин наз кунди хсорб ке жев хсун духунди наз кунди аранг а жмашиле хапи га жили рмбашин гта ди гатэн гугэзна ажла тамбриши тзилта ди аргчи ква ме наз кука ажлата а ди ажей лхшил о хабжи ни наз кука хапи га жини наз кука рмбашин га та аранг сенжла наз кука хтэ тамбриши вази Вот это гуко гуко ди оргч хвари. А, дерсенгэ. Карнзи нарвичэдэн умижэн. Арамзын варм хынтэг тунзамчи шамдын чими тэнгтэ арамниви нэмбэр лев аручл нэмэрцэм ди. Я та каршин дива нарвичэтэн дэмба умижэн ди. Та динэнэ гуко нэматэн а кэна варимчи хымнигэнэ гуко шаку кому. Та варимчи хынгэйдэн азгүй, варимчи хынгэйдэн азгүй, хагдэй хкарваатан азгүй, дзива, нарвийдэн азгүй, ручитан дэнба. О, тамуэйнэзи. Я намайнаарай тэрэ, намийдэн азгүй, намбар дзинонлай азгүй, ручитан дэнбийдэн азгүй, акашан дзиви, дзивла, нарва, цучитан дэнба, умагэйдэн азгүй, жиндухутэйдэн азгүй, арабтэн зэмбайнэри. Варимчи хынгэн Karuin ba, dien jinaz ko kuuk, varim chi khindi. Ya, di thunga tsam chi, shamdan chiwi chung tizir ta jinaz ko shamdan chiwa na, arang shamsi tang tenbi jinaz ko chiwi mayim chi chung ka la niwi nambarim tu khundi li wapi. Ta, aru chil nyawar sam sugunu ka, arik chikpa jinaz ko mayi chung jinaz ko di nama tu khundi shok tu khundi ya, wapi wapa arik chikwi, shoka jinaz ko wamanu. Dhamozga, Shawa di gamin, di chwa nina zikwa arikshik pi nina zikwa tangwa mbaw kunu, tamo za kuku, shawa nina zikwa mangalwa. Diya hanchini jari janchi nangsi angawa gali li chin jirwaari. Kuni nina zikwa di shawa galwa mamba zik, ma nangani nina zikwa di gali li chin zik. Zichu jari shawa galwi li chin jirwi jin zik. Chalji sosur dhatan kangrungi jir arungvi chaychi chiga jarni. Tharim chaychi tidin chi chaychi nipu tiga shawan gawa anyi nyamta shongar tambashi gintizi. 다 체지 소소진 고모 아르다든 니가 아니라 저거 강랑군 고니 저거 제르다든 체치니 저거 찌기 제리 다 저거 체치 띠땅다 비 체지 니가 샤왕 갈마 아니 저거 냠터 쇼땅 니통 고니 뜨무진 고 디 고통 그 허줄라 싸워는 데 좋아 참아 땅지를 파와이 아 말와라 또 떠나실 정지 차슬 젠데 넙치르티 리시 뜨네 남버지 시와티 고톤 감드레 챌린지 니마땅 돌피 착바니라 아 단 지긴이라서 고한데 챌린지 나모 안데 니마땅 도착니 가라 뜨나 안데 저스티쿠가 저르치 나모 저르치 참아 시와 챌린지 니미 값스 너쇼라직 바트 다 챌하드 고딘이라서 고한데 아 너쇼라 오지다 참아 수군도 고딘 너쇼간 주가 하드죠 도착지 값이 청기 동화란 죽바 다지르바 참아서 군 그 청기 동화란 죽바 야 아 말아봐 아랍트 돈 시와 저지 님이 값이 님아 너지 와피 공기 틈틈친 등 말아와란 죽바 등 질레 다 근데 말아봐 아랍트 돈 그지 오고 말아와 아랍트 돈 수고로 님아 셔지스구나 님아도 호티 쿠하라 너쇼사 자 다라 늠꾸티 컴도 호티 아공무가 공침도 고대다 지금 틈침도 고대 니마가 간 흐튼근 능력이라서 거 지금 아마른등 차니 오스라 마 아마루이니 뜨모진들 대냐서 거지로 야 저진 도착까와 니 도착 지위 어떤 건지라서 거 아마루친로 대냐서 거 다진들 팔마시와 저진 니칼라 지카 저진다 간에 저마타 저 팔마 저는 뭐 팔 Chamaatang jiri paiwaayi maraawaa raabta tonishay chang sukunu ka palwaa sukunu ka jarji nikaalaan jinaaz kuan jukindari. Taan dochiq palwaa, di marwi dang palwaa. Thar jarji maraawaa tang daimbi nimaati na nipchang maiparchirwaa tang. Lishji dochiq ji maraawaa na kuni kuta palashang jivarichur tozi ilta shawaan gawaa jinaaz kuwa ganjigilaa kao sukunari. Nimaa nipsung zi. Dochi ge jitong zhe su gu ta ta galwa ni ji ga yi li chen su gu ka ga la ka ta ni challenge su su ro chi gun chung sa da jer bi cha chi ti ge sha wang galwa ni ti chi ge ta ni wa ta ba ta wo de zhe ta cha ji ara ro cha ji ni ge cha chi ji ge su su gu ni ji ge da jer de ta ni ta cha chi ti ge ji ge sha wa ta galwa ni ga chi ti chi ga song tong de mu song gu ni ni ma ni song zhe ge ji ma song zhe ge la andi li chi ge ni na zu gu andi kan ge 도착하는 거 패충증 쓰고 뜸어서 온 거. 야, 고든 때당 텀비 차지 허주 나온 기억. 리츠는 아닌가 아니라 니와이 리스티 아유스고 저와서 실 빠지. 돌아 쳐빠티는 용냠니 아 연애니 초라다 바랍데 팔. 시와타바 암드죠. 단 디노는 이제 그거 안디 안디 쳐든 잔즈글아 안디 연이 연이 수고로 연이 축구로 연이 수고로 이나 아 첩비니리 그런 그 접하셔 수근이나 수고니 당장 수고 너 치가 너니가 아니라 수고 고려다 다 고네 리치는 년글아 녀비 니와이 리치와 수고 호텔아 녀 수고 가나고 야 동호냐 수고 너 치가 고려셨나 리치는 지 년글아 녀비 니와이 리치와 수고 단 리치냐 수고 뻘롱지 와대지나 시간들이 단 리치는 리치 수고로 샘진지 아들 화장 먹고 지정맥 야, 네 연이 초하시고 샀구나. 대파라든지가 파와지. 연이 초다, 연이 초드지 오는 거 수를 깨놨다 오늘이. 지난해 연이 초드지라나 리전 담치 보고 능란 여기 녀아도 곧이 가고요. 대피 빠놓지 와서 오늘이. 지금 지나서 그한테 너처럼 빠놓지 와서 오늘이. 야, 수고 저러서 샤파드지래. 티타 너처럼 너 너라 척파 안데 척파 티는 용냠니지래. 다른 게 나서 고한디 너연 라지 나서 그 최후에 너 척도 호텔 나서 그 냠이 다 저 저 빠세 수근 나서 그 아니 담바 집에 초라 나서 그 답바 호텔 앞다 팔와서 그는 간다 아니가 나서 그한디 갈와스 된다시 샤와도 호텔 티식 된 나서 그한디 갈와다 지금 냠송 지금 지금 팔송 지금 간다 저지 야 저수 나서 그 공거 리치는 내가 내비 니와이 리시고 요아스 군으로 간소냐도 까 그니가 도몽군이냐도 까 안디 거절용구나 어절지가 니깔아냐도 그 지금 총중군이 어절이나 총지 제와다

그거 런거 워제 따르정 같은 차프리오카 영 런거 니브제 자르고 증나 초과르카 침세즈가 바르다나라 침청 레레근 과거 고리글라카나 차프르시기 치포요크 되던나 던지나요 런거 하마트가 워제티 톱소글라카 존누가 따르등즈나 초고 더니 젠딩은 소시 고름 디초크 그거 냠용 레르탕글라카나 남바노 츠요크 되던나 영 데른글이 친디는 아주 아민간 쳇당 회로고 시콘 올랑즈 무즈 고프디시요 랑즈다 땅탄 비고니 타간나가 추 젠딩은 소완 디초니 아프치르나 추 사탕강즈감 손이셰지나 хөйлгөш ичүүгэ аргипа чапарвазг юунэрчэрэ ян тинэнгэ амазгам цуни шэтэнэ нэпэрт кацаргэхтэ гэж хөйлгөш ичүүгэр гемхөч музг ёк ян рарангэн цуангиг нямлинглакана ошэтв гантан канзг нямчлы ёк ичи ёк тилака ачу жилэнзг ил кабдаз гилтэг ян лецэнд ясанжын аузын би нямкнан би чок гамгсэлг аманамг дэрэнгэ дичүндэ дамзын гити навахтали сим аяри сэпкэхтиг нянжу реваин